ቢሪስ ቅድሚያ አፍራሪ ሰባቢሪስ ቅድሚያ አሚጎሚስ ሰባቢሪስ ቅድሚያ ሳማ አሚጎሚ ሰባቢሪስ ቅድሚያ ሳማ አሚጎሚ ሰባቢሪስ ቅድሚያ አሚጎሚ ሰባቢሪስ ቅድሚያ ሳማ አሚጎሚ ሰባቢሪስ ስኖት ይማራ ኦማ ኦማ ቴኮሚ Sagadoris ikute antami kumi anna momo manusuka atunuma atewa namo manusume